0: ሰላም እንደምን አምሽታችኋል አድማጮቻችን የማክሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል ለዛሬ የነ አቶ ዮሐንስ ቧያለው የፍርድ ቤት ውሎ
1: ምግብ መጽሐፍ ልብሳችን አልጋችን ላብሩን ይዘን እንተኛው 61 ሰው ሁለት ፍርድ ቤትና አንድ ሾር ላይ ያለው ጣብጣብ ነው ዳስካይ ውስጥ አለን የሚል ነው እንግዲህ ኮማንደሩ ለፍርድ ቤት መልሰጥቷል
0: AI የኢትዮጵያን ሙዚቃ መልክ እንዴት ሊለውጠው ይችላል
2: AI አሁን አርቲፊሻል ኢንተለጀንሱ በቃ ሁሉንም ነገር ተቀብሎ ስለያዘው የወደፊቱ ዓለም ጥሩት መስለኝ በሁሉም ዘርፍ ነው ማውራሽ
0: ክብሮሰን ስላስመዘገበው ሊዮኔል ሜሲም ዘገባ ይዘናል እንድትከታተሉን ግብዣችን ነው የፌደራል ከፍተኛ ፍርድ ቤት በእናቶ ዮሐንስ ቧያለው መዝገብ በሽብር ተከሰው በእስር ላይ የሚገኙትን ተከሳሾች የሰብአዊ መብት አያያዝ በተመለከተ ድንገተኛ አጣሪያ ካለ መመደብ መወሰኑን የተከሳሾች ጠበቃ ተናገሩ። የፌደራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀል ችሎት በዛሬው ውሎ ይህንን ውሳኔ ያሳለፈው የተከሳሾቹን አያያዝ በሚመለከት የቂሊንጦ ማረሚያ ቤት ኃላፊ ቀርበው የሰጡት ማብራሪያ በተከሳሾቹ በኩል ተቀባይነት በማጣቱ እንደሆነ ጠበቃ ሰለሞን ገዛኝ አስረድተዋል። ጠበቃ ሰለሞን ዛሬ የተቀጠረው ለምን እንደነበር በማስታወስ ይጀምራሉ።
1: ዛሬ የተቀጠረው ለሁለት ነገር ነው። ዋናውና ትልቁ ነገር ከቤት ግጥ ያቀረባቸው ማስረጃዎችና የኛነሳይት በማየት ይከላከሉ ወይስ አይከላከሉ በነጻ ሊሰነበት ይገባል ወይስ አይገባም የሚለውን መደበኛ ቀጠሮ ሳይሰጠው በእንጥልጥል የነበረው ቢጅን ለመተዋወቅ ነው። ሁለተኛ እንደገና ደግሞ ከዚህ ቀደም ተደጋጋሚ ጊዜ በማረሚያ ቤቱ በኩል ሊፈጸምላቸው የሚገባ ነገሮች እንዲፈጸሙ በማለት ፍርድ ቤት ትዕዛዝ ቢሰጥም ባለመፈጸማቸው እንዲሁም በፍርድ ቤት ትዕዛዝ መሰረት እየተፈጸሙ ያሉት ነገሮች በመቋረጣቸው እነሱን በተመለከተ አሁንም ድጋሚ አልተፈጸመልንም ብለው አቤቱታ በማቅረባቸው የቂሊንጦ ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛውን ቀርቦ እንዲያስረዳ በሚል አንዱ ስለሆነ ከዛ ደግሞ የኢትዮጵያ ሰብአዊ መብት ኮሚሽን ስለደረሰባቸው የሰብአዊ ጥሰት ከሻወርባ ጀምሮ ያለውን ለፍርድ ቤት ሪፖርት አቅርቦ ፍርድ ቤቱም ያንን ሰብአዊ ጥሰት የፈጸሙ ሰዎችን ምርመራ አድርጎ የሚጠየቁት እንዲጠየቁ የሚል ሪኮማንዴሽን በሰጠው መሰረት ፍርድ ቤቱም ለፌደራል ፖሊስ ምርመራ እንዲደረግ አዞ ነበር። ስለመጠባበቅ ሌላው የማረሚያ ቤቱ የጥበቃ ኃላፊው ኢንስፔክተር ድሪማን በተመለከተ ማስረጃውን አሰባስቤ ለአቃቤ ሕግ አስተላልፍ ያለው ብሎ ነበር የፌደራል ፖሊስ። እሱንም ለመጠባበቅ ነው ዛሬ የተቀጠረው። የቀረቡት የማረሚያ ቤቱ ኃላፊ ምክትል ኮማንደር ጣሰው ቀርቦ አስረድተዋል።
0: በዛሬው ችሎት ቀርበው ማብራሪያ የሰጡት የማረሚያ ቤቱ ኃላፊ ያነሷቸውና ተሻሽለዋል ያሏቸው ሐሳቦች ግን በተከሳሾች በኩል ተቀባይነት አለማግኘታቸውን ጠበቃቸው አስረድተዋል።

0: የተከበሩ አቶ ዮሐንስ በዋለው እና የተከበሩ አቶ ክርስቲያን ታደለ አልተፈጸመልንም፣ ኮማንደሩ የሚሉት ነገር በፍጹም ውሸት ነው። ለምሳሌ ከዋናዎቹ ቤተሰብን ጥየቃ በተመለከተ ልጆቻችንን አቅፈ እንዳንስም ተደርገናል። ምግብ ሲገባልን በማሽን እንደሚፈተሸው ሁሉ ሌላ ሶስት ጊዜ እየተፈተሽ ህመም ተደርገናል። ከዛ ውጭ አምስቱ ተከሳሾች እነዚህ ምክር ቤት አባላት ከህመማቸው አንጻር ፍርድ ቤቱ ባዘዘላቸው መሰረት ቤተሰብን ቁጭ ብሎ እንዲያናግሩ ነበር። ኮማንደሩ ያናርገናል ቢሉ ውሸት ነው አሉ እነ ዮሐንስ። ምንም ነገር የተደረገ ነገር የለም። ዝም ብሎ ብቻ አንድ ወንበር ራቅ አድርገው አስቀምጠው ቤተሰቡ ራቅ ብሎ ቆሞ ምንም መነጋገር የማንችልበት ሁኔታ ነው ያለው። ውሸት ነው። ሌላው ከፍሩት ጋር በተመለከተ ገቡት ዋተር ሜሎን እና ፓፓዬ፣ እኛ እንግዲህ ፍሪጅ የለም ምን የለም፣ ሲገባ በዛ በማሽን ተበርብሮ ነው የሚገባው፣ ታይቶ ነው የሚገባው። መጨረሻ ላይ ግን በቢሎ አሰንጥቀው ተላልጠው ያስገቡታል። እሱም ለአንድ ጊዜም ለአንድ ሰቀድቆ ሳንጠቀም ይበላሻል። በማረቢያ ቤት ውስጥ አሁን ባለንበት ቃሊቲ እንትን ውስጥ አንድ ክፍል ናት። 61 ሰዎች ነን። አልጋው ተደራራቢ ሆኖ መተላለፊያ የለውም። እንደገና ደግሞ በእድሜ ገፉና የታመሙ እስረኞች አሉ። ከተደራራቢው አልጋ ላይ ውጡ እየተባለ እየወደቁ ለሌላ ጉዳት ደርሶባቸዋል። በጣም ጠባብ ነው። መንቀሳቀስ አይቻልም። ምግብ፣ መጽሐፍ፣ ልብሳችን፣ አልጋችን ሊያብሩን ይዘን የምንተኛው ለ61 ሰው ሁለት ሽንት ቤትና አንድ ሻወር ነው ያለው። በጣም ጠባብ ነው እና ስቃይ ውስጥ አለን የሚል ነው። እንግዲህ ኮማንደሩ ባለን አቅም መሰረት ይህንን ፈጽመናል አሉ። ዮሐንስ ቦያለው አልተፈጸመልንም በሚል ብዙ ጭቅጭቅ ነበረ። መጨረሻ ላይ ፍርድ ቤቱ ይህንን ጉዳይ ስለመፈጸሙ ስላለመፈጸሙ፣ የተፈጠሩ ነገሮች የተከሰቱ ነገሮች መኖራቸው ስለመኖራቸውን በተመለከተ ድንገተኛ ማጣራት አድርጎ መጥቶ ሪፖርት የሚያደርግ አካል እንመድባለን ነው ያሉት።
1: የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገርም በግላቸው ቅሬታ ማቅረባቸውን ጠበቃ ሰለሞን አክለዋል።
0: የተከበሩ ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት አባል ከማስረጃ ጋር አቤቱታ ይዞ አቅርቧል። ምንድን ነው? በእሳቸው ስልኬ ነው የሚሉት እሳቸው። የዛሬ 3 ዓመት ከሞባይሌ ጋር በፌደራል ፖሊስ ቁጥጥር ነው ያለው። ለስልኬም ቀፎን በኤግዚቢትነት ተይዞ እዛው ፖሊስ ነው ያለው። ሆኖም ግን በአሁኑ ሰዓት ቴሌግራም እና ቴሌብር እየተጠቀመ ያለ ሰው አለ፣ ኦንላይን ላይ ነው። ስለዚህ ይሄ ማን እየተጠቀመ እንዳለ እንዴት ሊጠቀሙ ቻሉ የሚለውን ኢትዮ ቴሌኮም አጣርቶ እንዲሁም ደግሞ ፌዴራል ፖሊስ ጉዳዩን አጣርቶ መልስ እንዲሰጥ ብለው ይህንም ትዕዛዝ ሰጥተዋል። ይህንን ለመጠባበቅ ለሰኔ 22 ተቀጥሯል። ከዛ ውጭ መደበኛውን ክርክር በተመለከተ ይከላከሉ አይከላከሉ ወይስ በነጠል ሊሰነበቱ ይገባል ሳይገባ የሚለውም አልደረሰልንም በማለት አሁን ለአራተኛው ለአምስተኛ ጊዜ መደበኛ ቀጠሮ ሰጥተውታል። ለሐምሌ 3/2018 ብይን እናነባለን ብለው በዚሁ ተጠቃለው የዕለቱ ችሎት።
1: አሁን ደግሞ ከጊዜ ወደ ጊዜ እየተራቀቀ የመጣው ሰው ሰራሽ አስተውሎት ወይም ኤአይ ቴክኖሎጂ ለኢትዮጵያ ሙዚቃ የፈጠረውን እድልና የሚያሳድረውን ተጽዕኖ በተመለከተ ሙዚቀኞችና ባለሙያዎችን አነጋግረን ወደ አሰናዳ ነው ጥንቅር እናልፋለን።
2: ኤአይ ሲመጣ ምንድን ነው ያደረገው? ይህንን ነገር ነው በቃ የሚውዚክ ዲሞክራታይዜሽን
3: ጠያቂ በሌለበት አስመስለው እንትን ይላሉ። እኛም ደግሞ ወዴት ሂደን እናመልክት?
4: እንጨት መፍለጥ አይደለም ምናምን ሊያቀል የሚችል ነገር። ሙዚቃ በግሩፕ የሚሰራ ስራ ነው።
5: ባላንስ ካላደረግነው ግን ከባድ ነው የሚሆነው ብዬ አስባለሁ።
6: ስራው ወጥ ኦሪጂናል ኮፒ ያልተደረገ እስከሆነ ድረስ ማለት ነው። ስለዚህ ህጉ ይህን እንዲያካትት ሆኖ አሁን እየመጣ ነው።
1: በሰው ሰራሽ አስተውሎት ወይም በኤአይ የተሰሩ የአንጋፋ ድምፃውያን የሙዚቃ ስራዎች በድጋሜ ተሰርተው እንዲሁም በአዲስ ዜማና ግጥም የተሰሩ ሙዚቃዎች በስፋት በማህበራዊ ሚዲያ እየተጋሩ ነው። የአድማጮችን ትኩረት የሳቡም ይመስላሉ። አንዳንዶቹ በዩቲዩብ በመቶ ሺዎች የሚቆጠሩ እይታዎችን አግኝተዋል። በዚህም ምክንያት የዘመኑ የቴክኖሎጂ ልህቀት በተለይ በሙዚቃው ዘርፍ ምን ያሳጣ ምን ያስገኝ ይሆን? ኤአይስ ይበልጥ እየረቀቀ በመጣ ቁጥር የኢትዮጵያን የሙዚቃ መልክ እንዴት ሊለውጠው ይችላል የሚለው ጉዳይ አነጋጋሪ ሆኗል። አንጋፋው ድምፃዊ ጸሐዬ ዮሐንስ የሙዚቃ ስራዎቹ በኤአይ እንደገና ከተሰሩባቸው ባለሙያዎች መካከል ይገኝበታል።
7: አንድ ሁለት ሶስቱ ሰምቻቸዋለሁኝ፣ ግን ያን ያህል በጣም አሰልቺ ነው። ይሰለቻል፣ በጣም አሰልቺ ነው። ቃናውን በደንብ አይለውም። በራሱ ቃና በራሱ እንትን ፈጥሮ የራሱን እንትን ነው የሚለው እና ቶሎ የሚሰለች ይመስለኛል። ሙዚቃ ፊሊንግ አይደለም። ያንን ፊሊንግ ነው ያጣሁበት። እኔ ሙዚቃ ስንሰራ እኮ ፊሊንግ ነው የምንሰራው። ላይቭ ስንጫወት ፊሊንግ ነው። ሙዚቀኛ ሁሉም ሰው በፊሊንግ ነው የሚጫወተው እና ያንን ነው ያጣሁበት። ያ ከሌለ ደግሞ ነገ ከነገ ወዲያ ዘላቂ ላይሆን ይችላል ብዬ አስባለሁ።
1: ሌሎች ባለሙያዎች ደግሞ ኤአይ በተለይ አዳዲስ የሙዚቃ ስራዎችን ለመስራት በሀሳብም ሆነ በቴክኒክ ጥሩ አጋዥ ነው ሲሉ በበጎ ተመልክተውታል። ዋና መቀመጫውን በአሜሪካ ያደረገ

0: ያደረገው እሁድ ኤአይ መስራችና ስራ አስኪያጅ አቤኔዘር ጌታቸው አጠቃቀሙን ካወቅንበት ኤአይ ጥሩ ድልን ይዞ የመጣ ነው ይላል።
1: ኤአይ ለኛ እንደው ለኢትዮጵያውያን ወይ ለአፍሪካውያን የመጣ ድል ነው ብዬ አስባለሁ። ለምን መሰለሽ? ሌላው ዓለም ላይ ወይ ወደዚህ ወደ ዌስተርን ስትሄጂ የፈለጉትን አይነት ሙዚቃ የፈለጉትን አይነት ክሬቲቭ ወርክ ለመስራት የሚያስችል ሪሶርስ ነበራቸው፣ አላቸው፣ መስራት ይችላሉ። የአቅም ጉዳይ ችግር አልነበረም። ሶ ኤአይ ሲመጣ ምንድን ነው ያደረገው? የሚውዚክ ዲሞክራታይዜሽን፣ እያንዳንዱ ሰው የፈለገውን ሀሳብ እኩል ከሌላው እኩል ማድረግ የሚችልበትን ባላንስ ነው ይዞልን የመጣው ብዬ አስባለሁ። ከሌሎቹ ጋር እኩል የሆነ ሙዚቃ መስራት እንችላለን፣ በተሻለ ታሪክ፣ በተሻለ ሀሳብ፣ በተሻለ አይዲያ።
0: ሙዚቀኛዋ ብሌን ዮሴፍም ቴክኖሎጂው የራሱ የሆነ ጥቅምና ጉዳት እንዳለው ጠቅሳ አዳዲስ ስራዎችን ለመስራት እንደ አጋዥ መጠቀሙ ግን ባለሙያውን ይጠቅማል ብላለች።
2: ጎጂ የሚሆነው ባላንሱን ሲያጣና ወደ ላይ ብለሽ ራስሽን ስታስረክቢው ነው። ሁሉንም ነገርሽን ማለት ስትማረኪለት ሙሉ ለሙሉ ለሱ ስትሰጪው ነው።
0: ሆኖም ኤአይ በተለይ በሙዚቃው ዘርፍ የሰዎችን የአእምሮ ንብረት ባለቤትነት መብት ለመንጠቅ መሳሪያ በመሆን በይበልጥ ይኮነናል። ሁለቱም ባለሙያዎች በዚህ ይስማማሉ።
1: ኤአይ በጣም ኤርሊ ስቴጅ ላይ ነን ያለ ነው። ስለዚህ ህጎች አሉ። የኮፒራይት ህጎች በኤአይ ዙሪያ ብዙ እየተገበሩ አይደለም። ከቨር ኤኒ ከቨር ያለ ሙዚቀኛው ፍቃድ ራሱ መስራት በራሱ የኮፒራይትን ህግ የጣሰ ነው ያስባለሁ።
0: የኢትዮጵያ ዘመናዊ ሙዚቃ ሲነሳ ስሙ በግንባር ቀደምትነት የሚነሳው አለማየሁ እሸቴ ባለቤት ወይዘሮ አየሁ ከበደም የባለቤታቸው ስራዎች በኤአይ ተሰርተው መስማታቸው ካሳዘናቸው መካከል ይገኙበታል።
3: በማናለብሽ ታዛቢ በሌለ አስመስለው ይኸው እየተጫወቱት እየተጠቀሙበት ይገኛል። ቤተሰብ እንዳለው እያለ የታወቀ እንደሌለው ቆጥረው ብዙ ነገር እንትን እያደረጉ ነው። ለማና ቤት ይባላል። በእርግጥ ደግሞ በክብር መጠው ደግሞ የጠየቁንም አሉ። ገንዘባቸውን ከፍለው እየተጫወቱም እሱም አንድ አርቲስት ነው።
0: ኢትዮጵያን ጨምሮ በርካታ ሀገራት የባለቤትነት መብትን የሚጠብቁበትና የሚቆጣጠሩበት ህግ የላቸውም። በኢትዮጵያ ሙዚቀኞች ማህበር በቅጅና ተዛማሽ መብቶች የሮያሊቲ አስተዳደር አመራር ድምፃዊ ሀይሌ ሩትስ እንዲህ አይነት ነገሮችን መልክ ለማስያዝ ጥረቶች እየተደረጉ መሆናቸውን ይገልጻል።
4: የኮፒራይት ህግ አብሮ እየተሻሻለ ነው የመጣው ከዘመናዊ ቴክኖሎጂ ጋር ማለት ነው። ኢትዮጵያም አሁን በቅርቡ የWTO-ን ጆይን ለማድረግ አንዱ መስፈርት ኮፒራይት ስለሆነ በዛ ደረጃ አዋጆቿን እያስተካከለች ነው ከነሱ ጋር ፊት እንዲያደርግ። ስለዚህ ይሄ ነገር እኛም በስብሰባችን ላይ በተደጋጋሚ በቀደም ተነስቷል፣ በዚህ በአዋጁ ማሻሻል ላይ ማለት ነው። ስራው ወጥ ኦሪጂናል ኮፒ ያልተደረገ እስከሆነ ድረስ ማለት ነው። ስለዚህ ህጉ ይሄን እንዲያካትት ሆኖ አሁን እየመጣ ነው።
0: የማህበራዊ ሚዲያ መድረኩ ዩቲዩብ ባለፈው አመት ወጥነት ለሌላቸውና ከሌሎች ለተቀዱ ስራዎች ክፍያ መፈጸም እንደሚያቆም ገልጿል። ሆኖም ወጥ የሙዚቃ ስራዎችን ለመስራትም ቢሆን በአግባቡ ጥቅም ላይ ካልዋለ በኢትዮጵያ ሙዚቃ ላይ ከፍተኛ ተጽዕኖ ሊያደርስ እንደሚችል የሙዚቃ ባለሙያዎቹ ስጋት አላቸው። ከስጋቶቻቸው መካከል የፈጠራ አቅምን ያዳክማል፣ በእውቀት ጥቅም ላይ ካልዋለ በጊዜ ሂደት ማንነትንና ባህልን ሊነጥቅ ይችላል የሚሉት ይገኙበታል።
5: አሁን አርቲፊሻል ኢንተለጀንሱ በቃ ሁሉንም ነገር ጠቅልሎ ስለያዘው የወደፊቱ ዓለም ጥሩ አትመስለኝም። በሁሉም ዘርፍ ነው ማውራት። የወደፊቱ ዓለም አስጨናቂ ነው። በጣም
4: የፈጠራ ስራ ጨርም የሚሆንበት ነው ብዬ አስባለሁ።
2: ኤአይ የተማረው ባገኛቸው ሪሶርሶች፣ በተለይ በዲጂታል ዓለሙ ላይ ያለውን ብዙሃኖቹ በተጠቀሙበት መንገድ ነው እንጂ አሁን የኛ ሙዚቃ በዓለም ላይ ብዙሃኖቹ የተጠቀሙበት አይነት አሰራር አዝያዝያም የለውም። የራሳችን የሆነ ነገር አለን የምንለው ነገር ማለት ነው። እንደ ቅኝቶቻችን እንዳንቺ ውዬ ያሬዲክ መሰረት እንዳለው፣ መንፈሳዊ መሰረት እንዳለው፣ እነዚህ ሁሉ ነገሮችን አንደርስታንድ ለማድረግ በጣም ሩቅ ነው ኤአይ ከብዙሃኑ ጋር ስለማይመደብ ማለት ነው። ስለዚህ እሱን ነገር ተነጠቅን ማለት ለሚመጣው ትውልድ የሚሄደው የሙዚቃ አይነት የእኛንም ይመስል ትንሽ ቅመም ያለው ግን ስላልቻለው ስላልተረዳው ኤአይ ወደ ራሱ መንፈስ የቀየረው ብቻ ትንሽ ተጽዕኖ በደንብ ይኖሯል። ትንሽም ሳይሆን
0: ኤአይ የሙዚቃን ዲሞክራሲ አምጥቷል የሚለው የኤአይ ባለሙያው አቤኔዘር፣ ይህ እንዳይሆን ቴክኖሎጂውን መጠቀም ያለባቸው ሙዚቃን የሚያውቁ ሰዎች መሆን አለባቸው ይላል።
1: ኤአይ ላይ ዝም ብለሽ በቃ ፕሮምፕት ስለጻፍሽለት የሚያወጣልሽ ሙዚቃ አለ። ከዛ ደግሞ ሙዚቀኛ ሆኖ ሙዚቃ መስማት የሚችል ሰው የሚሰራው ደግሞ ሙዚቃ አለ። ሁለቱ የተለያዩ ነገሮች ናቸው። የሚሰማው ሰው ጋር ሊደርስ የሚችለው ሙዚቃን የሚያውቅ ሰው ሲሰራው ነው። ሙዚቀኞቹ ኢናንስ ማድረግ ካልጀመሩ ግን መጠቀም ካልጀመሩ የራሳቸው ዴይሊ ላይፍ ላይ ማስተካከል እነዚህን ነገሮች ኢንተግሬት ማድረግ ካልጀመሩ ሌላው ምንም ስለ ሙዚቃ እውቀት የሌለው ሰው እንደዚህ እንደምታዩ የሙዚቃውን ኢንዱስትሪ አበላሽዋል የሚል ፍርሃት አለ።
0: ሙዚቀኛው አብሌንም ቴክኖሎጂንና የሙዚቃ ስራን ሚዛናዊ አድርጎ መጓዝ እንደሚያስፈልግ ተመክራለች።
2: AI አሲስት እንደሚያደርግ አንድ ማሽን መጠቀም ጉዳት ላይኖረው ይችላል፣ ግን ኮምፕሊትሊ አቮይድ አድርጎ የሙዚቀኞችን ሮል አድርጎ እነሱ ላይ ዲፔንደንት ከሆነን ግን እንደው ሌላው ቀርቶ ሙዚቀኛ የሚባለው ሙያ ያሳጣል፣ እንጀራቸውን ያሳጣል። ስለዚህ ሙዚቃ መማር ትርጉሙ ምንድን ነው ልትይ ነው? የሙዚቃ መሳሪያ ተጫዋቾች ምን ሊሰሩ ነው የሚለው ነገር እንዳይመጣ በጣም ይሄ ክህሎት ላይ ሰውነት የሚባለው ነገር ላይ እንዳንተጣጣ ባላንስ ማድረግ ይኖርብናል እና ባላንስ ካላደረግ ነው ግን ከባድ ነው የሚሆነው።
0: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የኬንያ የጤና ሚኒስትር በአሜሪካ የሚደገፈው የኢቦላ ለይቶ ማቆያ ማዕከል ግንባታ እንዲቆም ወሰኑ። ኤደን ዱኡሌ ውሳኔውን ያሳለፉት የማዕከሉ ግንባታ እንዲቆም ፍርድ ቤት ያሳለፈውን ውሳኔ ችላ ብለው ግንባታው እንዲቀጥል በመፍቀዳቸው ፍርድ ቤትን በመድፈር ጥፋተኛ ከተባሉ በኋላ ነው። ለረጅም ዓመታት ሲራዘም የቆየው የደቡብ ሱዳን የመጀመሪያው ምርጫ ሊካሄድ ነው። በዓለም በእድሜ ትንሹ ሀገር ደቡብ ሱዳን ምርጫ በቀጣይ ዓመት ታህሳስ ላይ እንደሚደረግ የአገሪቱ ባለሥልጣናት አስታውቀዋል። የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ያወጣውን ወጪ ለመሸፈን ወደ 80 ቢሊዮን ዶላር እንደሚያስፈልገው አስታወቀ። ይህ የበጀት ጥያቄ ጦርነቱን ከተቃወሙት የምክር ቤት አባላት ከፍተኛ ተቃውሞ እንደሚገጥመው ይጠበቃል። የሚያንማር ጦር በስድስት ወር ውስጥ ከ700 በላይ ንጹሃንን መግደሉን የተባበሩት መንግስታት ገለጸ። ከነዚህ መካከል 224 ሴቶችና 153 ህጻናት እንደሚገኙበት ሪፖርቱ ገልጿል። አሜሪካ በኢራን ነዳጅ ላይ የጣለችውን ማዕቀብ አላላች። በዚህም ዋሽንግተን ከ10 ዓመታት በኋላ ለመጀመሪያ ጊዜ የኢራን ነዳጅ በአሜሪካ ዶላር እንዲሸጥ በጊዜያዊነት ፈቅዳለች። ኢራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀምሩ እንደሚችሉ ገልጸው ነበር። ዜናዎቹ እነዚህ ናቸው። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። የዓለም ዋንጫ እንደቀጠለ ነው። ፋሲካው መንበሩ የሰሞኑ መነጋገሪያ ስለሆነው ሊዮኔል ሜሲ ተከታዩን አሰናድቷል። አርጀንቲና አርጀንቲና
6: ለካሎኔታ ጆጄጎ ሜሲ ሜሲ ሊዮኔል አንድሪያስ ሜሲ የእግር ኳስ አፍቃሪያን በመላው ዓለም ደጋግመው የሚጠሩት ስም ሆኗል። የ39 ዓመቱ የእግር ኳስ ጠበብት ከአርጀንቲና እስከ ስፔን፣ ከስፔን እስከ ፈረንሳይ፣ ከፈረንሳይ እስከ አሜሪካ በክብረ ወሰን ላይ ክብረ ወሰን፣ በክብር ላይ ክብር እየደረበ የእግር ኳስ አድናቂዎቹን አጃይብ እያሰኘ ይገኛል። ከ10 ዓመት በፊት ከብሔራዊ ቡድን ራሱን ለማግለል ተገዶ የነበረው ሜሲ በወዳጆቹና በእግር ኳስ አፍቃሪያን ምልጃ ከተመለሰ በኋላ የዓለም ዋንጫ ውድድር ባለታሪክ ተጫዋች ሆኗል። ከአራት ዓመት በፊት የ35 ዓመቱ ሜሲ ኳታር ላይ በውድድሩ 7 ግቦችን አስቆጥሮ የዓለም ዋንጫን ሲያሸንፍ ዓለምን ጉድ አሰኝቷል። ሜሲ ግን በዚህ አስደማሚ ስኬት በቃኝ አላለም። ከአራት ዓመት በኋላ ድጋሜ ወደ መድረኩ ሲመለስ አሁንም ለማየት የሚናፈቅ ተአምረኛ እግሮቹ ታሪክ ከመጻፍ ያልቦዘኑ፣ ክብረ ወሰኖች እንደ ሸክላ በቀላሉ የሚሰበሩለት የውድድሩ ደማቁ ተጫዋች ሆኖ ጉዞውን ጀምሯል። ሜሲ በውድድሩ የመጀመሪያዎቹ 2 ጨዋታዎች ብቻ 5 ግቦችን በማስቆጠር አድናቂዎቹን በደስታ የሚያስፈነድቅ፣ ተቺዎቹን እንደገና እንዲያስቡ የሚያስገድድ መልእክት አስተላልፏል። በጨዋታ ህይወቱ 46 ዋንጫዎችን በማሸነፍ የስኬት ማማ ላይ የተቀመጠው ሜሲ በዓለም ዋንጫ ታሪክ 18 ግቦችን በማስቆጠር ሌላ ክብረ ወሰን ደርቧል። ሜሲ ከብሔራዊ ቡድኑ ራሱን ያገለለበትን ውሳኔ ከቀለበሰ በኋላ ለስድስተኛ ጊዜ በተሳተፈበት የዓለም ዋንጫ 13 ግቦችን አስቆጥሯል። አሁን የውድድሩ የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። በዚህ መድረክ ካስቆጠራቸው 18 ግቦች መካከል 12ቱን ያስመዘገበው እድሜው 35 ከሞላ በኋላ ነው። ሜሲ የዋንጫ ብዛት በማከማቸት የሚደርስበት የለም። በዓለም ዋንጫ ከፍተኛው ግብ አስቆጣሪ ነው። 8 ጊዜ ባላንዶርን በማሸነፍ የሚስተካከለው የለም። በአንድ ዓመት ጊዜ ውስጥ 91 ግቦችን በማስቆጠር ወደር የለሽ ነው። 6 ጊዜ የአውሮፓ የወርቅ ጫማን በማሳካት አቻ የለውም። ሜሲ አሁን 39 ዓመቱ ላይ ደርሷል። የጨዋታ ፍቅሩና ብቃቱ በቅርቡ ከሚወደው ውድድር በቃ የሚሉት አይመስልም። ስኬቶቹ ተጨማሪ ድሎችን ያማተረ ለመሆኑ ማሳያ ናቸው። ሜሲ የኳታሩን የዓለም ዋንጫ ስኬት በዚህኛው የዓለም ዋንጫ መድገም ህልሙ ሊሆን ይችላል። በርግጥ ሜሲ ይህን ቢያሳካ የዘመናዊ እግር ኳስ የምንጊዜም ንጉስ ያድርገዋል። ሐሳባችሁን አጋሩን።
0: አድማጮቻችን ለዛሬ ያልናቸውን በዚህ ነው የምናጠናቀቀው። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀል መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች ጠብቁን። መልካም ጊዜ።
7: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍሸን ተማት

0: ረብዚ ዝሰግሩ ዘለው ብዝሒ ስደተኛታት ብኣስታት 400ዊት ከም ዝነከ እቲ ሚኒስተር ወሲኹ ገሊጹ።
1: በዓል ሞያ ካሜራን ፊልምን ፊልሞን ገብረ ህይወት ካብ ከተማ መቐለ ካብ ዝጠፍእ ሓደ ዓመት ክመልኦ ሒደት ሰሙናት ተሪፍዎ ኣሎ። ኣብ ከተማ መቐለ ሓደ ምሸት ካብ ስራሕ ናብ ገዝኡ ክምለስን ከሎ ዝተፈጠረ ኩነታት ንህላወ ፊልሞን ዝሰወረ ኮይኑሎ ኣብዚ ጉዳይ ንበዓልቲ ቤቱ ወይዘሮ ገነት እዝራ ኣዘራሪብና ኣለና።
2: ፊልሞን ኣብ ሓዳሩ ኣብ ህይወቱ ኣብ ደቁ ኣብ ቤተሰቡ ዘለዎ ርክብ ብጣዕሚ ጥብቅ ዝበለ እዩ። ኣብ ዕርክቱ ኣብ ማሕበራዊ ህይወቱ ብጣዕሚ ሰላማዊ ዝበሃል ሰብ እዩ። በርግፅ ኣብ ናይ ጦርነት ግዜ ኣብ ከተማ ዓዲራት እንዳሃለና ኣብ መኸተ ሰዓት ነቲ ዝነበረ ምምሕዳር ብግቡእ ኣገልጊሉ እዩ። ከም ማንም ሰብ ከም ምግዳል ማለት እዩ ተጋዲሉ ንህዝቡን ንመንግስቱን ጠጠው ዝበለ ሰብ እዩ። ዝነበረ ስራሕቲ ሰሪሑ ዶክመንት ይኹን ገለ ብኣግባቡ የረክቦም ነይሩ እዩ። ከተማ ዓዲራት ብደንብ ይፈልጥ እዩ፣ ምክንያቱም ምስኣቶም ስለዝሰርሕ ነበረ ማለት እዩ። ካብኡ ወፃኢ ግን ንገዝኡ እንጀራ ዝኾኖ ንሂወቱ ከመሓድረሉ ዝኽእል ስራሕ ይሰርሕ። ኣብ መርዓታት፣ ኣብ ካልኦት ናይ ማሕበራዊ ዘለው ኣብ ናይ ፊልም ስራሕቲ፣ ኣብ ደርፊ ክሊፕ ብፊልም ብዝፍለጥ ብክሊፓትና ብናይ መርዓ ስራሕ ብፊልም ስራሕቲ እዩ ዝፍለጥ።
1: በዓልቲ እንድኡ ካብቲ ፊልሞን ዝጠፋአሉ 4/2017 ኢትዮጵያ ጀሚራ ድሃይ በዓል ገዛኣ ንምርካብ ናብ ዝምልከቶም መንግስታዊ ኣካላት ኩሎም ሓቲታ እያ።
2: ሓሰ ዕለት 4 እዩ ሰዓት 2 ካብ ቢሮ ወፂኡ ናብ ገዛ ይመፅ ኣለኹ ኢለኒ ሽዑ ምስ ደንጌየኒ ሰዓት 2 ፈረቃኒ ምስ ኮነ ካብ ስራሕ ቦታ ናብ ገዛ መንበሪ ብዙሕ ዝረሓቅ ስለዘይኮነ ደው ኢለሉ ስልኩ ሰሪሑ እዩ ፀዊዕለ ብድሕሪ ተደጋ

0: ያ ዝናብ ንፋስንም ነይሩ ኣይ ዝኾነ በቃ ፀገም ተፈጢሩሎ ማለት እዩ። ብርሕ ዚ ይፀኒሐን ኢለ ክልቲኡ ስልክን ምስተዓፀየኒ ናብ ቀረባይ ዝርከብ ቀጠና ከይደ መልኪተ ማለት እዩ። ብድሕሪ መልኪተ መፅ እውን ናብ ኩሉ ዓይነት ፖሊስ ኮሚሽን፣ ዞባ ፖሊስ፣ ፍትሒ ቢሮ፣ ክልል ቢሮ፣ ሰላምን ፀጥታን ቢሮ ብዝተፈላለዩ ይምልከቶም እየ ዝብሎም ቢሮታት እስካብ ሕዚ ዕለት ምኻድ ኣይቋረፅኩን። ስለ ፊልሞን ኩሉ ኣነ ዝፈልጦ ሓበሬታት እውን እናገለፅኩ ናይ ስልኪ ጥሪ እውን ዝፅውዕሎ ምዃኑ ሓሓሊፍ ፉን ከም ዝሰርሕ ዘሎ እንዳመልከትኩ በቢግዜኡ ወረቀት እንዳፅሓፍኩ እንዳእተኹ ቢሮ ከይደ እውን ሕድሕድ መዓልቲ ዘለዎ ምዕባለታት እናጠየቅኩ እየ ዝርከብ። እስካብ ሕጂ ግን ስልክ እንዳሰርሐ ንባዕሎም ንቢሮ ንፖሊስ እንዳሰርሐሎም ፀዊዕሎም ከም ዝሰርሕ ዘሎ ኣረጋጊፆም እዮም። እስካብ ሕጂ ግን ምንም ዓይነት ፍታሕ ምንም ዓይነት ምላሽ ዝሃውኒ ምላሽ የብሎምን። ዝሃውኒ ኣፋፉነት ወይም ከምዚ እዩ ዝበሃል ነገር የለን።
1: በዓልቲ እንድኡ ወይዘሮ ገነት ምስዋር ፊሊሞን ብተራ ገበነኛ ዝተፈፀመ ኣይኮነን ዝብል እምነት እዩ ዘለዋ።
0: ስልኩና ሰርሐ ሎኬሽን ክርከበሉ ዘይኽእል መንገዲ ንምንታይ እዩ? ናይ ካልኦት ገበን ተፈፀሞም ሰባት ሎኬሽን ክርከብ ከሎ ናይ ፊልሞን ንምንታይ ይተርፍ? እስካብ ሕዚ ንምንታይ እዩ ክመፅእ ዘይከኣለ ኢለ እውን ጥራዐ የረየ። ናብዚ ሕዚ ዘሎ ፖሊስ ኮሚሽን እውን ከይደ ጥራዐ ይስሚዐ እዮ እየ ፍትሒ ንክወሃበና ፍትሒ ቢሮ ከይደ እውን ናብ ኩሉ ሕድሕድ እስከዓ ናይ ሎም ማዓንቲ ዘይከድኩም ቢሮታት የለውን። ግን መፍትሒኦም ሎኬሽን ክመፀና ካብ ፌደራል ክመፀና ይከኣለን ስለ ፊልሞን ዝረከብናዮ ምንም ዓይነት ፍንጭ የለን እዮም ዝብሉ። ብዙሓት እኳ ፍንጭታት ክርከቡ ይኽእሉ እዮም ኢለ እየ ዝሓስብ። ምክንያቱም ፊልሞን ኣነ ተራ ሰብ ተራ ወንጀለኛ ፊልሞን ከምዚ ገይርዎ እዩ ዝብል እምነት የብለይን። ንባዕላቶም ውን ነጊሩ እዮም እየ። ምክንያቱም ስልክ እንዳሰርሐ ኣነ ፊልሞን ኣሎ ኣብ ምንታይ ኣሎ ምስ መን ኣሎ እየ ክፈልጥ ዘይክእል ኣነ ከምዘሎ እዩ ዝኣምን። ምክንያቱም ዝኸድኩም ክያዶታት ንሪኦም ለና ናይ ስልኪ ስካዕ ሕዚ ዘይተቋረፀ ምኳኑ ፍንጭታትን ኣለው ኣብ ሚድያ ንሰምዖም ብብዙሓት ከምዝሎ ስለ ፊልሞን ብዙሕ ፍንጭ ዝህበኑ ሰባት ኣለው። ብናይ ባዕለይ ዝኸዶም ናይ ባዕለይ ነገራትም ኣለው። ኣነ ፊልሞን ኣሎ መን ይሒዝዎ ግለሰብ ድዩ ተቋም ድዩ መን እዩ ክፈልጥ ዘይምኽኣለ እዩ ንክፈልውጥ እውን የፀር ዘለኹ ከም ዘሎ ኣነ ዝኣምን። ምክንያቱም ብሂወት ስለ ዘሎ ግዜኡ ዝኾነ ሰብ ሰዊርዎ ኣሎ ከም ዝመፅእ እየ ኣነ ዝኣምን። ብሓላፍነት ተሰሚዑምዎም እውን ፅባሕ ንጎ ከጠይቆም ምዃኑ እናፈለጡ ኣብ ሚድያ ወፂኦም ስለ ፊልሞን ምህላዩን ኣብ ካሊእ ቦታታት ከም ዘሎን ይሕብሩ ኣለው። እዚ ከዓ መንግስቲ እዚ ተረዲኡ ኣብቲ ዝበሃል ዘሎ ቦታ ናይ ምፍታሽን ዝገብሮን ፃዕርን ክህሊ እዩ ዝግባእ። ህዝቢ እውን እንተኾነ ፅባሕ ንጉህ እንታይ ከም ዝፍጠር ኣይንፈልጥን። ሎሚ ፊሊ ከም ዘጋጢሞሉ ፅባሕ ከዓ መን የጋጥሞ ስለዘይፍለጥ ኣብ ጎነይ ኮይኑ ድምፂ ክኾነኒ ድምፂ ናይ ፊልሞን ሂወት ሞቱ ድዩ ሂወት ድዩ ንምፍላጥ ኣነ ንፍትሒ ክረክብ ምሳይ ኮይኑ ክፅዕርን ክሕግዘንን እየ ዝለዎም።
1: ቢቢሲ ኣብዚ ጉዳይ ዝሓተቶ መሓለፍቲ ፀጥታ ትግራይ ኣብቲ ጉዳይ ገና ምፅራይ ይካየድ ከም ዘሎ እዮም ገሊፆም።
0: ሂወተይሲ ኣብ ናይ ፊልሞን ኣለሻ እዩ ዘሎ እስካብ ሕዚ 11 ወርሒ ምሉእስ ምንም ዓይነት ፍንጭ ከይረኸብኩ መዓልታዊ ናብ ቢሮታት እናተመላለስኩ እየ ዝውዕል ማለት እዩ። በቲ እውን ቆልዑት ኣለው ናይ ቦናፍቆት ዘለዎም ብጣዕሚ ከቢድ ሂወት ንባዕሉ ከቢድ እዩ። ኣነ በቃ ካብ ምንም ብላዕሊ ግን ኣብ ናይ ፊልሞን ሻቅሎት ፅባሕ እንታይ ይፍጠር ብምባል ፅባሕ እንታይ ክረክብ ይኮን ብምባል ኣብ ተስፋ እየ ዘለኹ። ተስፋ ከይቆረፅኩን ኣብ ናይ ፊልሞን ኣለሻ እዩ ዘለኹ። ፍትሒ ንክትረክብ መዓልታዊ እናተፀበኻ ኣኼባ እዮም እናተባሃልካ ካብኡ እናተመለስካ ኩሉ ነገር ክኢለ ደቀይ ንከይጠሚን እውን ገፅ ናይ ህዝቢ እንዳረአኹ ኣብ ከቢድ ኩነታት እየ ዘለኹ ማለት እዩ። ብጣዕሚ ከቢድ ኩነታት እየ ዘለኹ።
1: ሕዚ ድማ ሓፀርቲ ዜናታት ክነግረኩም። ኣብ ደቡብ ሱዳን ንነዊሕ እዋን ክደናጎ ዝፀንሐ ፈላማይ መረፃ ኣብ ወርሒ ተሓሳስ ክካየድ እዩ። ብመሰረት እቲ መበገስ ውጥን እቲ ኣብ 2015 ክካየድ ዝነበረ ሓፈሻዊ መረፃ ብሰንኪ ኩናት ሕድሕድ ክናዋሕ ፀኒሑ እዩ። መራሕቲ ደቡብ ሱዳን ብመረፃ ዘይተፈተኑ ኮይኖም ፕረዚደንት ሳልቫኪር ድማ ን15 ዓመታት ኣብ ስልጣን ከም ዝፀንሐ ይፍለጥ። ሚኒስትር ኬንያ ህንፀት ናይቲ ብኣሜሪካ ዝድገፍ መወሸብ ማእኸል ኢቦላ ዶ ኣቢሉ ሚኒስትር ጥዕና ኬንያ ኣደን ድዋለን ውሳነ ዳኛ ዕሽሽ ብምባል ንቤት ፍርዲ ንዕቀት ብምርኣይ ምስ ተኸሰሰ እዩ ህንፀት ናይቲ ኣካታዓይ መወሸቢ ኢቦላ ዶ ኣቢልዎ። ሎሚ ኣብ ቤት ፍርዲ ኣብ ዝቐረበሉ እዋን ይቕረታ ዝሓተተ ድዋለ ኣብ ከተማ ናኒኪ ኣብ ዝርከብ ወታደራዊ ማዓስከር ስራሕ ህንፀት ብቕፅበትን ሙሉእ ብምሉእን ዶው ክብል መምርሒ ከም ዝሃበ ኣፍሊጡ። إسرائيل كونيلا نهزانات علامة بمقبار أبي غازا مسنات علي تفسم كمزلا تقليصو مرمار كومشن حبرات هجرات إسرائيل نفلست أماوين هزانات كونيلا علامة بمقبار أبي مدربدا غازا مسنات علي قبنات أنصار سبعونتن قبنات كوناتن كم أون أبتزتو قبت أمعراوا وقماقم قبنات كونات تسعب الليلوم منستر قدات وصاي إسرائيل قناكم توم زحلفو زحفر بروبوغانداتات ألم